0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ለተረቡ ሐምሌ 1 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው አዜብ ታደሰ ተረኛ ናት። ዜናውን የሚከተለው የዜና መጽሔት ጠቅላይ ሚኒስትሩ ለምክር ቤት ስለሰጡት ማብራሪያ፣ የህዝብ አስተያየት፣ ትግራይ ክልል ይካሄዳል የተባለው የወጣቶች የግዳጅ ወታደራዊ ምልመራና ይህን በመቃወም በቅርቡ ይካሄዳል የተባለ ሰልፍ፣ የኢትዮጵያን ኢኮኖሚ በሚመለከት የባለሙያዎች አስተያየት፣ ሀገራዊ የምክክር ጉባኤና የህዝብ አስተያየት፣ እንዲሁም ባገረሸው የኢራን አሜሪካ ጦርነት ምክንያት የነዳጅ ዘይት ዋጋ ዳግም ማሻቀቡን የሚያስቃኙ ዘገባዎችን አካቷል። ከለተረቡ ሳምንታዊ መሰናዶች ቀዳሚው ከኢኮኖሚው ዓለም ኢትዮጵያ 5.5 ቢሊዮን ዶላር ካገኘችበት የወርቅ ገበያ ብሔራዊ ባንክ እንዲወጣ IMF የሚገባው ለምንድን ነው በማለት ይጠይቃል። ሳይንስና ቴክኖሎጂ ደግሞ የሰው ሰራሽ አስተውሎት ቴክኖሎጂ በህግ እንዲመራ መጠየቁን ይመለከታል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW0208 ላይ ፈልጉን። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔትም DW አምሃሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አምሃሪክ እያላችሁ በመግባት ተከታተሉ፣ ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። አዜብ ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። የደቡብ አፍሪካ ፖሊስና ወታደራዊ ኃይል በጆሃንስበርግ አቅራቢያ በሕገ ወጥ ማዕድን ቁፋሮ ስራዎች ላይ ባደረጉት ከፍተኛ ዘመቻ ከ200 በላይ ሰዎችን አሰሩ። በደቡብ አፍሪካ ከሚኖሩ ኢትዮጵያውያን መካከል ሕጋዊ ወረቀት የሌላቸው ስለመያዝ አለመያዛቸው ግን እስካሁን የወጣ ግልጽ መረጃ የለም። በሌላ በኩል የናይጄሪያ ከፍተኛ ምክር ቤት በደቡብ አፍሪካ በናይጄሪያውን ዜጎች ላይ በሚፈጸሙ የውጭ ዜጎች ጥላቻ ጥቃቶች ላይ አዲስ ምርመራ እንዲደረግ አዘዘ። የናይጄሪያ አንዳንድ የሕግ አውጪዎች ደግሞ በሁለቱ አገሮች መካከል ያለውን ግንኙነት መገምገምን ጨምሮ ጠንካራ የዲፕሎማሲ እርምጃዎችን እያሰቡ ናቸው። እንደ ዓለም አቀፉ የፍልሰተኞች ድርጅት IOM ዘገባ ከሆነ ከያዝነው 2026 ዓመት መጀመሪያ ጀምሮ ቢያንስ 2676 ሰዎች በፍልሰት መንገዶች ላይ ሕይወታቸውን አጥተዋል ወይም የደረሱበት አይታወቅም። ዜናው በዝርዝር። የደቡብ አፍሪካ ፖሊስና ወታደራዊ ኃይል በጆሃንስበርግ አቅራቢያ በሕገ ወጥ የማዕድን ቁፋሮ ስራዎች ላይ ባደረጉት ከፍተኛ ዘመቻ ከ200 በላይ ሰዎችን አሰሩ። ባለስልጣናት እንደሚሉት አብዛኞቹ በቁጥጥር ስር የዋሉት ሰነድ የሌላቸው አፍሪካውያን የውጭ ዜጎች ናቸው። የታሰሩት ሰዎች ከከተማዋ በስተምዕራብ በሚገኝ የወርቅ ማዕድን ማውጫ ጉድጓድ ላይ ህገወጥ የማዕድን ቁፋሮ ስራዎችን ኢላማ ባደረገው ሰፊ ስራ ላይ የተሰማሩ ነበሩ። የጸጥታ ኃይሎች በዘመቻው ወቅት ጥይቶችን፣ የጦር መሳሪያዎችን እና የማዕድን ቁፋሮ መሳሪያዎችን እንዳገኙ ተዘግቧል። ባለስልጣናት ባደረጉት ዘመቻ በአጠቃላይ 217 ሰዎችን በቁጥጥር ስር እንደዋሉ ተናግረዋል። ከተያዙ ውስጥ ሰነድ አልባ አፍሪካውያን መካከል ከሌሴቶ፣ ሞዛምቢክ እና ዚምባብዌ ሀገራት የመጡ ከመቶ በላይ አፍሪካውያን የውጭ ዜጎች ይገኙበታል። በደቡብ አፍሪካ ከሚኖሩ ኢትዮጵያውያን መካከል ህጋዊ ወረቀት የሌላቸው ስለመያዝ አለመያዛቸው እስካሁን የወጣ ግልጽ መረጃ የለም። ፕሬዚደንት ሲሪል ራማፎዛ 2200 ወታደሮችን ከፖሊስ ጎን ለማሰማራት ዘመቻ ፕሮስፐር ያሉትን ሲጀምሩ የተደራጀ ወንጀል ለሀገሪቱ እጅግ አስቸኳይ ስጋት እንደሆነ አስተያየት በመስጠት ነበረ። በሌላ በኩል የናይጄሪያ ከፍተኛ ምክር ቤት በደቡብ አፍሪካ በናይጄሪያውያን ዜጎች ላይ በሚፈጸሙ የውጭ ዜጎች ጥላቻ ጥቃቶች ላይ አዲስ ምርመራ እንዲደረግ አዘዘ። የናይጄሪያ አንዳንድ ሕግ አውጪዎች ደግሞ በሁለቱ አገሮች ሀገራት መካከል ያለውን ግንኙነት መገምገመን ጨምሮ ጠንካራ የዲፕሎማሲ እርምጃዎችን ያሰቡ መሆናቸው ተዘግቧል። በናይጄሪያ ከፍተኛ ምክር ቤት ከፍተኛ ክርክር የተነሳው በደቡብ አፍሪካ አንዳንድ ክፍሎች በተካሄዱት የጸረ ስደተኛ ተቃውሞዎች ወቅት በናይጄሪያውያንና በሌሎች አፍሪካውያን ዜጎች ላይ ያነጣጠሩትን ኮሳ ማስፈራራት መፈናቀልና ከፍተኛ ጥቃቶችን ተከትሎ የመጣ ነው። የናይጄሪያ ከፍተኛ ምክር ቤት መንግስት በደቡብ አፍሪካ የሚኖሩና የሚሰሩ ናይጄሪያውያንን ደህንነት በተመለከተ ከደቡብ አፍሪካ ባለስልጣናት ጋር ጠንካራ ዋስትና እንዲጠይቅና ለጥቃቶች ተጠያቂ የሆኑ ለፍርድ እንዲቀርቡ አሳስቧል። አንዳንድ የህግ አውጪዎች ማዕቀቦችን ጨምሮ ጠንካራ እርምጃዎችን እንዲወስዱ ቢገፋፉም ሌሎች ደግሞ ዲፕሎማሲያዊ ተሳትፎ መጀመሪያ መምጣት እንዳለበት አሳስበዋል። እንደ ዓለም አቀፉ የፍልሰተኞች ድርጅት IOM ዘገባ ከሆነ ከ2026 ዓመት መጀመሪያ ጀምሮ ቢያንስ 2676 ሰዎች በፍልሰት መንገዶች ላይ ህይወታቸውን አጥተዋል ወይም የደረሱበት አይታወቅም። ከነዚህ ውስጥ 1570 የሚሆኑት ወደ አውሮፓ ሲጓዙ የጠፉ መሆናቸው ታውቋል። ይህ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 27 በመቶ ጭማሪ ማሳየቱ ተነግሯል። በሜዲትራኒያን ባህርን ለመሻገር ከአፍሪካ የሚነሱ ፍልሰተኞች በተለይ ከፍተኛ ቁጥር ሟቾች አሊያም የጠፉ ፍልሰተኞች መሆናቸው ተመልክቷል። ማዕከላዊ ሜዲትራኒያን ባለማችን በጣም አደገኛ የፍልሰት መንገድ እንደሆነም ተዘግቧል። ዓለም አቀፉ የፍልሰተኞች ድርጅት IOM ከሊቢያ ወደ ግሪኳ ደሴት ክሬታ በሚወስደው የምስራቅ ሜዲትራኒያን የባህር መንገድ ላይ የተመዘገበው የሟቾች ቁጥር ካለፈው ዓመት ጋር ሲነጻጸር 167 በመቶ ጨምሯል። ዓለም አቀፉ የፍልሰተኞች ድርጅት IOM መረጃ መሰብሰብ ከጀመረበት ጊዜ ጀምሮ በዓለም አቀፍ ደረጃ በፍልሰት መንገዶች ላይ ከ83900 በላይ ሞት እና የደረሱበት ያልታወቀ ሰዎች ቁጥር ተመዝግቧል። ከዚህ ከተጠቀሰው ቁጥር ገሚስ ያህሉ ደግሞ ከአፍሪካ ወደ አውሮፓ ለመግባት የሞከሩ ዜጎች መሆናቸው ተመልክቷል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ DW በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ስቴትስ ጦር ትናንትና ማክሰኞ በኢራን ላይ አዲስ ጥቃት መጀመሩንና ከ80 በላይ ኢላማዎችን ማጥቃቱን አስታወቀ። ጥቃቶቹ የተሰነዘሩት ከአንድ ቀን በፊት የሆርሙዝ የባህር ወሽመጥን አቋርጠው በሚጓዙ 3 የንግድ መርከቦች ላይ ለተሰነዘረው ጥቃት ምላሽ እንደሆነ የዋሽንግተኑ መንግስት ተናግሯል። የኢራን ጉዳይን የሚመለከተው የአሜሪካ የክልል አዛዥ ሴንት ኮም እንደገለጸው በጥቃቱ በኢራን የአየር መከላከያ ስርዓቶች፣ የአብዮታዊ ጥበቃ ጀልባዎችና ሌሎች ኢላማዎች መመታታቸውን ዘግቧል። የኢራን ሚዲያዎች በበኩላቸው በሲሪክ የወደብ ከተማ በቄሸም ደሴትና በአብዛኛው የባንዳር አባስ አካባቢ ፍንዳታዎች መሰማታቸውን ዘግበዋል። የኢራኑ ፕሬስ ቲቪ በበርካታ ሰዎች መቁሰላቸውን፣ ይህ ክስተት በተለይም በሆርሙዝ ወሽመጥ ላይ በ3 ነዳጅ ጫኝ መርከቦች ላይ በተሰነዘሩ ጥቃቶች ምክንያት መሆኑን ዘግቧል። ሴንትኮም ለጥቃቱ መነሻ የኢራኑ እስላማዊ ሪፐብሊክን ተጠያቂ በማድረግ ከባድ ዋጋ ያስከፍላል ሲል አስጠንቅቋል። የቴህራን አመራር በበኩሉ በአዲስ ለተከሰተው የአሜሪካ ጥቃቶች የበቀል እርምጃ እወስዳለሁ ሲል ዝቶም ነበረ። ብዙም ሳይቆይ በኩዌት የሚሳይልና የድሮን ጥቃቶች መድረሳቸውና ለጥቃቱ ኢራን ኃላፊነቱን መውሰዷ ተዘግቧል። በባህሬንም የአየር ድብደባ ማስጠንቀቂያ ሳይረን መሰማቱ ተመልክቷል። ዋሽንግተን እና ቴህራን ባለፈው ወር በፓኪስታን አማካኝነት ሽምግልና ከተቀመጡ በኋላ የ60 ቀናት የተኩስ አቁም ስምምነት መፈራረማቸው ይታወሳል። ይህ ጊዜያዊ የተኩስ አቁም ውል ሀገራቱ ዘላቂ የሰላም ስምምነት ላይ እንዲደርሱ ለማስቻል ያለመም ነበር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትናንትና ማክሰኞ ከቀትር በኋላ ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ ስብሰባ ቱርክ አንካራ ገብተዋል። የዘንድሮውን የኔቶ ስብሰባ የሚያስተናግዱት የቱርኩ ፕሬዚዳንት ረቺፕ ታይብ ኤርዶጋን ፕሬዚዳንት ዶናልድ ትራምፕን አየር ማረፊያ ተገኝተው ሞቅ ያለ አቀባበል አድርገውላቸዋል። ኔቶ በቢሊዮን የሚቆጠር ዶላር የሚያወጡ ተከታታይ ወታደራዊ ፕሮጀክቶችን ማሳየቱን ዓለም አቀፍ ሚዲያዎች ዘግበዋል። ትራምፕ ግን በወታደራዊ ኤግዚቢሽኑ ያልተደሰቱ መምሰላቸው ነው የተነገረው። የአውሮፓ ህብረት ሀገራት ኔቶን ለማጠናከር የሚያደርጉትን ጥረትና የኢራንን ጦርነት ለመቀላቀል ፈቃደኛ ለመሆናቸውን ፕሬዝዳንት ትራምፕ በተደጋጋሚ ተችተዋል። በተመሳሳይ ትናንትና ማክሰኞ የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ አገራቸው ወደ ኔቶ ወታደራዊ ጥምረት መቀላቀል እንድትችል አዲስ ጥሪ አቅርበዋል። የዩክሬንን የመመሳሰል ችሎታ ብሎም በሩሲያ ውስጥ የነዳጅ ማጣሪያዎችንና ሌሎች የኃይል ኢላማዎችን የመምታት አቅሟን አጉልተው ገልጸዋል። ትናንት ፍርድ ቤት ቀርበው የነበረው የፈረንሳይ ቀኝ አክራሪና ብሔርተኛ ፓርቲ ተወካይ ታዋቂዋ ፖለቲከኛ ማሪን ለፔን ፍርድ ቤት ቀርበው ይግባኝ ሰሚ ዳኛ የ2025ቱን የሙስና ወንጀል ክስን አጸና። የፍርድ ቤቱ ውሳኔ ግን ለፔን ለፖለቲካ ስልጣን ከመወዳደር የሚከለክለውን እገዳ ከ5 ዓመት ወደ 15 ወር አሳጥሮታል። ፍርድ ቤቱ ታዋቂዋ የፈረንሳይ ፖለቲከኛ ማሪን ለፔን በ2027ቱ ምርጫ እንዲወዳደሩ ቢፈቅድም በቁርጭምጭሚታቸው ላይ ታስረው የመቆጣጣሪያ ሰንሰለት ግን ፍርድ ቤቱ የሰጠው ውሳኔ እስኪጠናቀቅ እንደታሰረ እንዲቆይ ጠይቋል። ገደቦቹ ለፔን በሚቀጥለው ሚያዝያ ምርጫ ላይ ያሁኑ የፈረንሳይ ፕሬዝዳንት አማኑኤል ማክሮንን ለመሻር የሚያደርጉትን ጥረት እንደሚያወሳስበው ተገምቷል። እንዲያም ሆኖ የፈረንሳዊ ታዋቂ ፖለቲከኛ ለፔን በሚቀጥለው ዓመት ምርጫ ላይ ለመሳተፍ እንዳሰቡ ይፋ አድርገዋል። ናሽናል ራሊ የሚባለው የፈረንሳይ ቀኝ አክራሪና ብሔርተኛ ፖለቲከኛ ለፔን የአውሮፓ ፓርላማ አባል በነበሩበት ወቅት በሐሰተኛ ስራ በገንዘብ ማጭበርበር ጥፋተኛ ተብለው እንደተፈረደባቸው ይታወቃል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። የደቡብ አፍሪካ ፖሊስና ወታደራዊ ኃይል በጆሃንስበርግ አቅራቢያ በሕገ ወጥ ማዕድን ቁፋሮ ስራዎች ላይ ባደረጉት ከፍተኛ ዘመቻ ከ200 በላይ ሰዎችን አሰሩ። የናይጄሪያ ከፍተኛ ምክር ቤት በደቡብ አፍሪካ በናይጄሪያውያን ዜጎች ላይ በሚፈጸሙ የውጭ ዜጎች ጥላቻ ጥቃቶች ላይ አዲስ ምርመራ እንዲደረግ አዘዘ። እንደ ዓለም አቀፉ የፍልሰተኞች ድርጅት IOM ዘገባ ከሆነ ከ2026 ዓመት መጀመሪያ ጀምሮ ቢያንስ 2676 ሰዎች በፍልሰት መንገዶች ላይ ሕይወታቸውን አጥተዋል ወይም የደረሱበት አይታወቅም። ዜናው አበቃ።
1: ለዓለም ዜናው ጥንቅር አዜብና መሰግናለን።
0: የዜና መጽሔት
1: ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ማክሰኞ በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተነሱላቸው ጥያቄዎችን ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው የተቀሰዋቸው የኑሮ ውድነትና የሰላም ጉዳዮች አንዳንዶች ተስፋ ሰጪ ሲሏቸው፣ ሌሎች ደግሞ በተፈጻሚነቱ ላይ ጥርጣሬ እንዳላቸው እየገለጹ ነው። ከሐዋሳ ኗሪዎች አስተያየት አሰባስበናል።
3: እሳቸው እንዳሉት አብዛኛውን ስለ ኢኮኖሚ አንስተዋል። በተለይ ዝቅተኛ ማህበረሰብ ላይ ያለውን የኑሮ ማሻሻያ ሁኔታ ብዙ ነገር ብለዋል። ያን ነገር ወደ ተግባር ተቀይሮ ቢታይ የተሻለ ነው። ለምን ህዝቡ በዚህ ሰዓት ላይ አሁን በጣም ጉዳት ላይ ነው ያለው፣ ግን መንግስት አስተካክላለሁ ብለዋል። እንግዲህ ያው እንጠብቃለን ብለን ተስፋ እናደርጋለን።
4: ጠቅላይ ሚኒስትር እንዳሉት ወረድ ብለው ቢያዩ እውነት ለመናገር ማለት ነው ኑሮ እጅግ በጣም ከባድ ነው። ማለት ደሞዝ ከሚከፈለው አንጻርና ከምትገዛው ነገሮች በአጠቃላይ ውድ ነው፣ ሁሉ ነገር ይከብዳል። እና ይህን ወረድ አድርገው ቢያዩ እውነት ለመናገር ደስ ይለናል።
5: አሁን ኢኮኖሚው በጣም ኢትዮጵያ ወጣ በጣም አደገ ተብሏል። ግን አሁን ዝቅተኛ ደሞዝተኛ ልክ እኔ አሁን ደሞዝ ዝቅተኛ ነው። እኔ ቤት ኪራይ ተከራይቼ ለራሴ ለጫማ ገዝቼ ለልጄ እንዲያደርጌ ምን ለቤተሰብ ቀለብ አድርጌ የማይቻል ነገር ነው። መንግስት አሁን እጅ ላይ ረግጦ መስራት አለበት።
6: ለውጡ ምኑ ላይ እንደሆነ የታችኛው ማህበረሰብ እያየው አይደለም። በጣም የተጎዳና የተጨነቀ ነው ያለ። ግን አሁን የሚባለው ወይም ደግሞ የተጠየቀው ጥያቄና ምላሹ ከማህበረሰቡ ጋር የሚያክል አይደለም። ወርታቸው ወርዶ ከግምት አስገብተው ይመለከቱት አሪፍ ነው ረድ ብለው
7: አሁን የተናገረው ነገር ያው ኑሮውንም ዝቅ ብለን እናስተካክላለን ብለዋል። እሱን እንዲያስተካክለን እንፈልጋለን። አዎ ኑሮ ሁላችንንም ከብዶናል። የልጆች እናት ነን። ብሩና እንትኑ አይመጣጠንልንም። ምን ገዛው ነገር በቃ ብሩ ወርዷል ማለት ይችላል።
8: ጠቅላይ ሚኒስትራችን በኑሮና በኢኮኖሚ ጉዳይ ላይ ብዙ ነገር ብሏል። ግን በጣም ደስ ለናል ያሉት ነገር ይሄ ነገር ደግሞ ቀጥታ ወርዶ መሰራት ያለበት ነገር ነው። ምክንያቱም ኑሮ ካላ ያለው ሳይሆን ከታች ያለው ህብረተሰቡ ነው እየጎዳ ያሉት ስለሆነ እነዚህ ነገር ለወርዶ መስራት አለበት። ካላይ ብቻ ተዛዝ ወጥቶ መቆመቶ የለበትም።
5: በትላንትና የተከበሩ ዶክተር አብይ አህመድ ባስተላለፉት መልእክት ከፓርላማው የተነሱ አንዳንድ ጥሩ ሀሳቦች ተነስተዋል። መንግስታችን በተደጋጋሚ የሰላም ጥሪ ያቀረበ ነው ያለው። ታጠቁ ኃይሎችን ወደ ሰላም ተመለሱ እየለመነ ያለው ይሄ ከመንግስት አሁንም የሚቀራ አይደለም የሚደገፍ ነው።
7: እሳቸው እንዳሉት ዝግጁ ሆኖ መነሳት ነው። በቃ አዋሳ ሰላም ናት። ሰላም ተኝተን ሰላም ነው የምንነሳው። ምንም የምንፈራውም ነገር የለም። ግን ወጣ ብለክ ስትሄድ ነው የምንፈራው። ወጣ ብለክ ስትተሳፍረክ ስትሄድ ትፈራለህ። የማታ ጉዞማ የማይመከር ነው እነ ለመናገር። ግን እሱ እንዳለው መንግስታችን እንዳለው የሚያረጉትን ሁሉ አውርደው ከሰሩልን እሰየው፣ በደስታ ነው የምንቀበለው። እናት እኮ ነን። ልጆቻችን ወጥተው እስከሚገቡ ድረስ እንፈራለን።
9: የታጠቁ ቡድኖችን መያዝ ከባድ ነው እውነት ለመናገር። እስከ ዛሬም ያው ይባላል እንጂ ተይዞ ምንም መፍትሄ የተሰጠበት ነገር የለም። ስለዚህ አሁንም እነሱ አሉ። እነሱ ለድርድርም የሚመጡ ከሆነ ተቀብሎ አግባብ ባለው መልኩ ምላሽ ሰጥቶ የተጎዳውንም ህብረተሰብ በጥሞና አናግሮ ያለውን ነገር ቢፈጽሙልን ደስ ይለናል። ለሌላውም ለኛ ሀገር፣ ለኛ አካባቢ፣ ለኛ ክልል ሰላም እንደወረደ ለሌላውም ክልል ሰላም ወርዶ በሰላም እንዲኖሩ ፍቃደኛ ነን።
10: አንዳንድ ሁኔታዎች ለንግግር ለመድረክ ስኬት ብቻ ባይሆኑ ወርዶ ቢሰሩ ውጤት ቢታይ እልማት ላይ ቢደርስ ያ ቢሆን የተሻለ ነው የሚሆነው። ነገ ሀገሪንም የምንጠብቀው እነዛ ልማቶች ትልቅ ተስፋ ስላላቸው ሀገሪን በዚህ ልክ ነው የምንጠብቀው እንጂ ሰላም በሌለበት ሀገር መጠበቅ አንችልም። እኛ እንደ ከተማችን፣ እንደ አካባቢያችን፣ እንደ ሀገራችን ሰላም ልንሆን እንችላለን። የሌላውም ግን እንደ አካል ያመናል። ስለዚህ ያ ቢስተካከል የተሻለ ነው የሚሆነው።
1: በሀገራዊ ምክክር የሚሳተፉ ወገኖች ከዛሬ ጀምሮ ወደ አዲስ አበባ መግባት እንደሚጀምሩ ምክክር ኮሚሽኑ አስታውቋል። ኮሚሽኑ ባለፉት 4 ዓመታት ከተለያዩ የሀገሪቱ ክፍል ሰበሰብኳቸው ያላቸውን የህዝብ አጀንዳዎች አጠቃሎ 8 ዋና ዋና የውይይት ምሰሶችን ይፋ አድርጓል። ዶቼ ቬለ ስለ ምክክሩ የጠየቃቸው ወገኖች አንዳንዶቹ ትኩረት እንዳልሰጡት፣ አንዳንዶቹ ደግሞ በጥንቃቄ እንደሚመለከቱት ያመለክታል። ሃና ደምሴ ከአዲስ አበባ ዘገባ አጠናቅራለች።
11: የ5ኛ ዓመቱ የሥራ ዘመን 30ኛ መደበኛ የፓርላማ ውሎ የኢትዮጵያን ሁለንተናዊ ቁመናና የነገ ጉዟን ያመላከተ መዝገብ ይመስል ነበር። የፓርላማ ውሎ የዜጎችን የዕለት ተዕለት የኑሮ ፈተናዎች፣ የኑሮ ውድነትን፣ የዋጋ መናርን፣ የቤት ክራይና የሰላም እጦትን በዋናነት በጥያቄነት የተነሱበት መድረክ ነበር። በአሁን ወቅት የህዝብን ድምጽ ፍላጎት ሰብስቦ የጋራ መፍትሄ ለማምጣት የሚሰራው የሀገራዊ ምክክር ኮሚሽን ታላቅ ተልእኮን በውይይቱ ወቅት ተነስቷል። ከተለያዩ የሀገሪቱ ክፍሎች የተወከሉ በሺዎች የሚቆጠሩ ተሳታፊዎች ወደ መዲናዋ አዲስ አበባ ከሐምሌ 1 ቀን ጀምሮ ይገባሉ። አላማቸው አንድ ነው፤ ለመጪዎቹ 3 ሳምንታት ታሪካዊው የሀገራዊ ምክክር ኮሚሽን ዋና ጉባኤ ላይ መምከር። ኮሚሽኑ ባለፉት 4 ዓመታት ከ1200 በላይ ወረዳዎች ሰበሰብኳቸው ያላቸውን የህዝብ አጀንዳዎች አጠቃሎ 8 ዋና ዋና የውይይት ምሰሶችን ይፋ አድርጓል። ነገር ግን በፖለቲካ ልሂቃንና በኮሚሽኖች መካከል የሚንሸራሸረው ይህ አጀንዳ በየዕለቱ ኑሮውን ለማሸነፍ በሚሮጠው ህዝብ ዘንድ ምን ያህል ይታወቃል? ህዝቡስ ከዚህ ጉባኤ ምን ይጠብቃል? የሚሉትን 2 ጥያቄዎች ይዤ ወደ አዲስ አበባ ጎዳናዎች አምርቼ ነበር።
12: እኔ አልፎ አልፎ በዜና ላይ ሲነገር እንጂ የምሰማው እንደዚህ ተከታታይም አይደለም። የዕለት ተዕለት የኑሮ ውድነቱና ስራው ላይ ስለምናተኩር ትልልቅ የፖለቲካ ጉዳዮችን ብዙም ጊዜ አንሰጣቸው።
13: ዛሬ እኔና ልጆቼ ብቻ ሳይሆን ነገ ሊመጣ የሚችለው ትውልድ ልክ እኛ መፍታት የምንችለውን አሁን መፍትሄ እያስቀመጥንለት፣ መፍታት በማንችላቸው ጉዳዮች ደግሞ ተነጋግሮ ባለመግባባታችን ላይ መግባባት ከቻልን ግጭቶችን ሚኒማይዝ ማድረግ እንችላለን። በዚህ ጉዳይ ላይ አልተግባባንባቸውም፣ የሚቀጥለው ትውልድ እልባት ይስጥበት የሚለውን አጽንኦት ስትል፣ ከምንም በላይ ግን ሀገር የሚባለውን ነገር ታሳቢ አድርገን፣ ብሔራዊ ጥቅም የሚባለውን ነገር ታሳቢ አድርገን፣ ምክንያቱም ሁለቱ ነገሮች ሲኖሩ ነው እንደ ዜጋም እንደ ህዝብም ህልውናችንም ማንነታችንም ሊረጋገጥ የሚችለው።
14: ያው በተለያዩ የማህበራዊ ሚዲያ አማራጮች መረጃዎች ይለቀቃሉ። ያው 8 ንግምር አሁን ጉባኤ እንደሚያደርግ የሚል መረጃዎች ተለቀዋል። እሱም ያው እንደ ማንኛውም ዜጋ አይቼዋለሁ።
11: የሰበሰብናቸው አስተያየቶች እንደሚያሳዩት በህዝቡ ዘንድ ያለው ግንዛቤ እኩል አይደለም። አንዳንዶች ስለ ጉባኤው መቃረብ ደብዛዛ መረጃ ያላቸው ሲሆን፣ ሌሎቹ ደግሞ ሂደቱን በቅርበት ቢከታተሉም ጥንቃቄ የተሞላበት ጥርጣሬ ያላቸው
14: እንደዚህ ትኩረት ሰጥቶ ሲነጋገርበት ሲፎስ እንደ ሌሎች ጉዳዮች አጀንዳ አርጎ ሲይዙ አይታይም። በምንቀሳቀስበት አካባቢ እንኳን ሀገራዊ ኮሚሽን እንዛም ሲነሳ አላስተውልም። እና
12: ያው ምን መሰለሽ፣ አልፎ አልፎ በቡና ጨዋታ መሀል ይነሳል። ይህ የምክክር መጨረሻው ምን ይሆን፣ ለውጥ ያመጣ ይሆን የሚሉ ጥያቄዎች ይነሳሉ።
13: እኔ እስካሁን ባገኘኋቸው ሰዎችም በስራ አጋጣሚም እንዲህ በሶሻል ኢሹም ስለ ጉዳዩ አውርተንበታል። እና ምንድን ነው እነሱ የሚሉት ማለት እስካሁን የመጣንበት መንገድ ችግሮችና ለመግባባቶችን መፍታት የሚያስችሉ እምቅ እሴቶች ባለቤቶች እሱም ባለመጠቀማችን ነው እዚህ ውቅያኖስ ውስጥ የተዘፈቅ ነው። እዚህ ውቅያኖስ ውስጥ ለመውጣትም ትንሽ ጀልባዎችን ሳይሆን እነዛን ባህሉና እሴቶቻችንን አዋቅረን እንደ መርከብ ተጠቅመን መውጣት የሚያስችል አቅም አለን የሚለውን ነገር ተደጋጋሚ ሲያነሱ ያስተውያሉ።
11: አሁን የቀረው ትልቁ ጥያቄ በአዳራሽ ውስጥ የሚቀመጡት ተመካካሪዎችና አመካካሪዎች የህዝቡን ድምፅ ስጋትና ተስፋ ምን ያህል ያደምጡታል የሚል ነው። ለዶቼ ቬሌ ራዲዮ ሀና ደምሴ አዲስ አበባ።
1: በትግራይ ክልል ይካሄዳል ያሉት የወጣቶች አስገድዶ የመመልመልና የአንዣበቦ የጦርነት ዳመናን በመቃወም በአዲስ አበባና በተለያዩ የዓለም ክፍሎች ታላቅ ሰላማዊ ሰልፍ እንደሚካሄድ የሰልፉ አዘጋጆች ለዶይቼ ቬለ ተናገሩ። ሰልፉን የሚያስተባብሩት የትግራይ የሰላምና ለውጥ ምክር ቤት የተባለውና የተለያዩ የትግራይ ተቃዋሚ ፓርቲዎች ጥምረትና የሲቪክ ማህበራት ናቸው። ዮሐንስ ገብረ እግዚአብሔር የሰልፉ አስተባባሪዎችን አነጋግሮ ዘገባ አጠናቅሯል።
15: ቦታው መቀለ በተለምዶ ቀበሌ 05 እየተባለ በሚጠራው አካባቢ አስገዳጅ ወታደራዊ ምልመላውን በመቃወም ወደ አዲስ አበባ ለመጓዝ መናኸሪያ አካባቢ ካደሩበት ሆቴልና ከመናኸሪያው ውስጥ በአስገዳጅ ለወታደራዊ ምልመላ የተያዙ ወጣቶች በአውቶቡስ ተጭነው ሊሄዱ ሲሉ የአካባቢው እናቶች በኡኡታና ወደ መኪናው ድንጋይ በመወርወር ተቃውሟቸውን ማሰማታቸውን አንድ የመቀለ ከተማ ነዋሪ ወጣት ለዶይቼ ቬለ ተናግሯል።
16: ከተለያየ ቦታ የታፈሱ ወጣቶችን በአንድ ትምህርት ቤት እዛ ነው ታጉረው የነበሩ ሌላ ትምህርት ቤት የሚባል ማለት ዘን ከዛ አውጥተው ሲወስዱት እናቶች እያለቀሱ ህጻናትም ሳይቀር ወጣቶችም ድንጋይ ይወረውሩ ነበር።
15: ይሁንና የእናቶቹ ጩኸትና ተቃውሞ ወጣቶቹን መታደግ እንዳልቻለ ወጣቱ አጫውቶናል። እሱም መሄጃ አጥቶ መጪውን የሚሆነውን በመጠባበቅ ላይ እንዳለ በማከል
16: በአሁኑ ሰዓት እኛ ወጣቶች መግቢያና መውጫ አጥተናል። ምክንያቱም በግዳጅ ወደ ወታደር ማሰልጠኛ በግድ የታፈሰ ወጣቱ ስለሚሄድ ነው። በየሰፈሩ በየቤቱ በየስራ ቤቱ ወጣት የታፈሰ እየሄደ ነው እና እጅግ በጣም አስጨናቂ እና መጥፎ የሚባል ጊዜ ወጣቱ እያሳለፈ ነው። የቻለውን ከሀገር ወጥቶ ይሄዳል። ወደ አዲስ አበባ የሚሆኑ ሌሎች ወደ ስደትም እየሄደ ነው። ምንም መሄጃ የሌለን ሰዎች ደግሞ ያው እዚያ ያለን ቀናችን እየተጠባበቅ ነው ያለ ነው።
15: አስገዳጅ ምልመላውን የተቃወሙ ወጣቶች ወደ አዲስ አበባና ወደ ተለያዩ የስደት መዳረሻዎች እየሄዱ እንደሆነ ዘገባዎች ያመለክታሉ። ወደ አዲስ አበባ ከሄዱት ወጣቶች አንዱ ወጣቶቹ አፈሳውን ፈርተው ያለበቂ ዝግጅት ስለሚመጡ ለተለያዩ ኢኮኖሚያዊ ችግሮች እየተጋለጡ እንደሆነ አጫውቶናል።
17: ምንም ነገር ሳይዙ ነው የመጡት ወደዚህ። ዝም ብሎ በድንገት ተነስተው የመጡ ብዙ ወጣቶች አሉና እዚህ ብዙ ችግሮች እያጋጠማቸው ይገኛል። አምስትም ስድስትም ሆኖ ምናምን በሼር ተከራይቶ ምናምን የኖር ነው። ችግር ላይ የወደቀ ወጣት ነው ያለው። ምክንያቱም አብዛኛው ስራ ያለውም ድንገት የመጣ ነው።
15: በትግራይ አስገዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሀገር ውስጥና የውጭ የሰብአዊ መብት ተከራካሪ ተቋማት በማስረጃ አስደግፈው እያወገዙት ይገኛሉ። በምርጫ ቦርድ እውቅና የተነፈገው ህወሓት የስራ አስፈጻሚ ኮሚቴ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ግን ድርጊቱን አልፈጸምንም ሲሉ በቅርቡ ለክልሉ መገናኛ ብዙሃን ተናግረዋል።
18: እዚ ናይ ግፋ ዝበሃል
1: አስገዳጅ ወታደራዊ ምልመላን አስመልክቶ ከተወሰነ ጊዜ ጀምሮ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን የተለያዩ አካላት እየተስተጋባ ያለው ጉዳይ ፈጽሞ ከትግራይ ሁኔታ ጋር የሚሄድ አይደለም። ህወሓት የ50 ዓመታት ታሪክ ያለው ድርጅት ነው። ዓላማውን አሳምኖ ነው ህዝብን ከጎኑ የሚያሰልፈው። ስለዚህ ይህ አስገዳጅ ወታደራዊ ምልመላ የሚባል ነገር ሆን ተብሎ በትግራይ እየተካሄደ ያለውን ትግል ጥላሸት በመቀባት በትግራይ ሌላ ሽብር ለመፍጠር የሚደረግ የጠላት ዘመቻ ነው። ትክክል አይደለም። ህወሓት ከዚህ ቀደምም አስገድዶ አያውቅም፣ አሁንም አያስገድድም።
18: ህወሓት ቀደም ገፊፎ ይፈልጥ ሎማ ይገፍፍ
15: እሳቸው ይህን ይበሉ እንጂ ከአንድ ወር በፊት በማስረጃ አስደግፎ ድርጊቱን ያጋለጠው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ግን ከሪፖርቱ በኋላም አፈሳው ተጠናክሮ መቀጠሉን ለዶቼ ቬለ ተናግሯል። የድርጅቱ ምክትል ዳይሬክተር አቶ መብርሄ ብርሃነ
19: በዚህ አንድ ወር ውስጥ ደግሞ ሁኔታዎች ተጠናክረው የቀጠሉበት ነው የሚታየው። ከዛም በኋላ ሞኒተር ለማድረግ ጥረት አድርገን ነበረ። የዛሬ አንድ ወር ሪፖርት ስናወጣ በብዛት ወደ ወረዳ ከተሞች፣ የገጠራማ አካባቢዎች ነበር በዋናነት። አሁን ግን በዋና ዋና ከተሞች ጭምር የአስገዳጅ ወታደራዊ ምርመራ እየተደረገ እንደሆነ፣ እንደዚሁም ደግሞ ወደ አዲስ አበባ የሚመጡትን ጭምር ሌሊት 11 ሰዓት ላይ ከባስ በማስወረድ ሁላ የግዳጅ ምርመራ እየተደረገ እንደሆነ ተጨባጭ የሆነ ማስረጃዎች ደርሰውናል ማለት ነው። ስለዚህ በአጠቃላይ ስናየው ምርመራው ተጠናክሮ የቀጠለበት ሁኔታ ማየት እንችላለን።
15: በተለያዩ የትግራይ ከተሞችና ገጠሮች አስገዳጅ አፈሳውን በመቃወም ተቃውሞዎች እየተካሄዱ እንደሆነና በተለይ በገጠር አካባቢዎች ወጣቶች በጫካዎች ለመኖር መገደዳቸውን አስተያየት ሰጪዎቹ አክለው ገልጸውልናል።
1: ዮሐንስ ገብረ እግዚአብሔር። ኢትዮጵያ በግዢ አቅም በተሰለው አጠቃላይ የሀገር ውስጥ ምርት በምስራቅ አፍሪካ ቀዳሚዋ ሀገር ስለመሆኗ ተነግሯል። ለመሆኑ ይህ መለኪያ ስለ ኢኮኖሚው እድገት ምን ያመለክት ይሆን? ስዩም ጌቱ ከአዲስ አበባ ዝርዝሩ ልኮልናል።
20: እንደ ዓለም አቀፉ የገንዘብ ድርጅት IMF መረጃ ኢትዮጵያ በግዢ አቅም በተሰላው አጠቃላይ የሀገር ውስጥ ምርት ወይም ግሮስ ዶሜስቲክ ፕሮዳክት ፐርቼሲንግ ፓወር ፓሪቲ በተሰኘው መስፈርት ከምስራቅ አፍሪካ ሀገራት በሙሉ የላቀ ውጤት አስመዝግባለች። እንደ ዓለም አቀፉ የገንዘብ ድርጅት የቅርብ ጊዜ ቁጥራዊ ማስረጃ ኢትዮጵያ 558.9 ቢሊዮን ዶላር በማስመዝገብ በአንደኛ ደረጃ ላይ ስትቀመጥ፣ ጎረቤት ሀገር ኬንያ በ435 ቢሊዮን ዶላር ትከተላለች። ለመሆኑ ይህ መስፈርት ኢኮኖሚውን እንዴት የሚለካ ነው ተብሎ በዶቼ ቬለ የተጠየቁት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ይህ የኢኮኖሚ አመዛዘን በዓለም አቀፉ የገንዘብ ድርጅት IMF የተጀመረው ከቅርብ ጊዜ ወዲህ ነው። ባለሙያው ይህን የምጣኔ ሀብት መስፈርት ሲያብራሩም
21: እንዲህ መሰለ አንድ ሰው አዲስ አበባ ላይ በርገር $500 ሊበላ ይችላል። አሜሪካን ሀገር ደግሞ ምናልባት $6 ሊበላ ይችላል፣ $7 ሊበላ ይችላል፣ $10 ሊበላ ይችላል። ተመሳሳይ አይነት በርገር $10 ማለት 1600 አካባቢ ማለት ነው አይደለም? ስለዚህ ዶላር ወደ ብር ስለወጠው $1 $3 አካባቢ ይመጣል ይላል። በዚህ ሎጂክ ኢንስቴድ ኦፍ 150 ምናምን የአበሻ ምግብ እዚህ ደንም £12 ትበላለህ። አገር ቤት ደግሞ አንድ ሰው ደስም ምግብ $600 የሚበላው ልበል። ስለዚህ አንድ ሰው $600 ቢያጠፋ ኢትዮጵያ ለንደን £12 ካጠፋው እኩል ነው አይነት የሚል እንትን ያመጣል። ፐርቼዚንግ ፓወር የሚሉት ምናባዊ የሆነ ገንዘብ ወጥ የሆነ መመዘኛ ብናበጅ ገቢህ ብቻ ጂዲፒ ፐር ካፒታ ብቻ ጥሩ ማወዳደሪያ አይሆንም። ለምን የኑሮ የወጪ ሁኔታ ከየሀገሮቹ አየሀገሮች ይለያያል። ቀላል አድርግልህ፣ አንድ ሰው ኢትዮጵያ ውስጥ መካከለኛ ኑሮ የሚኖር ሰው የሚያወጣው ወጪ አለ አይደል? ያን ኑሮ ለመኖር አሜሪካ ምን ያህል ያስወጣዋል ነው። ከኢትዮጵያ ጥፍጥፍጥፍ ነው የሚያስወጣው አይደል?
20: በትክክል
21: ውድ ሀገር ስለሆነ። ስለዚህ የአሜሪካ $30,000 የሚያገኝ ቢሆን ኢትዮጵያ ውስጥ ደግሞ ያን ኑሮ ለመኖር $100,000 የሚያስፈልገው ከሆነ ኦልሞስት እኩል ነው ገቢያቸው አይነት የሚል ነው። አሜሪካ ሀገር ሆኖ አዲስ አበባ ሀገር በጣም ተመሳሳይ ኑሮ ደረጃ የሚኖሩ ሰዎች አሉ፣ ግን ገቢያቸው የሰማይና ምድር ነው። ፐርቼሲንግ ፓወር ፓሪቲ የሚሉት እንደዛ ነው። እንደዚህ ምናባዊ ኤክስቼንጅ ሬት ያሰላሉ እና ያ ነው እንጂ አክቹዋል ጂዲፒም አይደል። ሃይፖቴቲካል ኤክስቼንጅ ሬት ያወጡለታል።
20: ይህን የምጣኔ ሀብት ስሌት IMF በሀገራት ኢኮኖሚ መካከል ያለውን ማቀራረቢያ ለመስራት በውስብስብ ህሳባዊ ስሌት መመዘኛ ብሰራለትም በሀገራት መካከል ያለውን የኢኮኖሚ እድገት ለማወዳደር ግን ይህ የተሻለ ተመራጭ መመዘኛ አለመሆኑንም ባለሙያው አስረድተዋል።
21: ግን ላርጅሊ ግን እሱ አይደለም የሚውለው ለማመዛዘኛ። ጂዲፒ ፐር ካፒታ ቀጥታ ነው የሚወሰደው፣ በፐርቼዚንግ ፓወር ፓሪቲ አይወሰድም። ያለ ግሽበት ግሽበት ባይኖር ምን ያህል የሚያወጣ ተመርቷል የሚለውን ይሄ ኮንስታንት ፕራይስ ይሉታል። ጂዲፒ አት ኮንስታንት ፕራይስ ነው የሚወጣው። ትክክለኛው ጂዲፒ ለውድድር የሚቀርበው ሀገሮች የሚወዳደርበት መረጃ የሚቀርበው
20: በዚህ በግዢ አቅም በተሰላው አጠቃላይ የሀገር ውስጥ ምርት ወይም ፐርቼዚንግ ፓወር ፓሪቲ የኢትዮጵያ ኢኮኖሚ ከመላው አፍሪካም አምስተኛ ደረጃ ላይ እንደሚቀመጥ ተነግሯል። 121 ቢሊዮን ዶላር የሚገመት አጠቃላይ ዓመታዊ ምርት የሚያመነጨው የኢትዮጵያ ኢኮኖሚ 147 ቢሊዮን ዶላር ግድም ከሚያመነጨው የኬንያ ኢኮኖሚ እንደሚያንስ ግን መረጃዎች ያሳያሉ። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን እንደሚሉትም
21: ኬንያ በግለሰብ ደረጃ ገቢያቸው በጣም ከኛ ከፍ ያለ ነው። ኬንያ ህዝብ በጣም ትንሽ ነው። ከኢትዮጵያ አኳያ ስታወዳድረው 40-50 ሚሊዮን ቢሆን ነው፣ ከግማሽም ያንሳል መሰለኝ ከኢትዮጵያ ህዝብ። እና አጠቃላይ ሀገራዊ ምርቱን ስታካፍለው ለአንድ ኬንያዊ ዜጋ በጣም ከፍተኛ ነው ከኢትዮጵያ ጋር ሲወዳደረው። ይሄ ልዩነት እንደመጣ ኬንያ ከቅኝ ግዛት ነጻ ከወጣች በኋላ አንጻሩ የሆነ ነጻ ገበያ የሆነ ካፒታሊስት ስርዓት የነበረበት ሀገር ነው። እኛ አሁን እንደ አዲስ ብንጀምራቸው ነገሮች ለእነሱ በጣም የቆዩ ናቸው።
20: የኢትዮጵያ ኢኮኖሚ በሀገር ውስጥ መረጋጋት በመፍጠር የውጭ ኢንቨስትመንት በእምቅ አቅሙ ልክ መሳብ ከተቻለ ግን ከቀጠናው በሁሉም መስፈርቶች የላቀ ኢኮኖሚ የመሆን አቅም እንዳለው ባለሙያው እምነታቸው መሆኑንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ቤት ቀርቦ ማብራሪያ በሰጡበት ወቅት በዚህ ዓመት የኢትዮጵያ ኢኮኖሚ በ10.2% እንደሚያድግና በቅርቡ ሀገሪቱ ያከናወነችው የኢኮኖሚ ማሻሻያ ውጤት ያስመዘገበ መሆኑንም አብራርተው ነበር።
0: ኢትዮጵያ ያካሄደችው የኢኮኖሚክ ሪፎርም የኢትዮጵያ እድገት እንዲረጋግጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል።
20: ለዶች ቬሊ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ዩናይትድ ስቴትስ እና ኢራን የተፈራረሙበትን የተኩስ አቁምና የመግባቢያ ስምምነት አፍርሰው አንዳቸው የሌላቸውን ይዞታ ደብድበዋል። ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙ አበቃ ማለታቸው ስጋትና ድንጋጤ ያስከትሏል። ነጋሽ መሐመድ ዝርዝር ዘገባ አጠናቅሯል።
2: እንደነዳጅ ማዕድን ሀብቱ ሁሉ እልቂት፣ ፍጅት፣ ውዝግብ፣ ሴራና ሻጥር ለዝንታለም ሞልቶ የተረፈው ያ ምድር ሙታንን ለመቅበር ቀባሪዎችን ለማጽናናት ለሐዘን ለቅሶ እንኳን ፋታ የለውም። ኢራኖች የ37 ዓመታት የፖለቲካም የሃይማኖትም መሪያቸውን ለመቅበር ሽኝት ላይ ናቸው። አያቶላህ አሊ ኻሚኔይ ነገ ይቀበራሉ። ለማዘን ግን ጊዜ የለም። ትናንት ለሊት የኢራን ምድር፣ ሰማይና ባህር የአሜሪካኖች ቦምብ ሚሳይል እያናፈረባቸው ነበረ። ዩናይትድ ስቴትስ ጦር ማዕከላዊ እዝ እንዳስታወቀው 80 የኢራን አካባቢዎችን ደብድቧል። ኢራን ባጸፋው ኩዌትና ባህሬን የሚገኙ የዩናይትድ ስቴትስ የጦር ሰፈሮችንና ስልታዊ ተቋማትን ደብድባለች። የአዲሱ ግጭት መነሻም የሆርሙዝ ወሽመጥ አጠቃቀም ነው። ዩናይትድ ስቴትስና ተባባሪዎቿ ያችን ጠባብ የባህር ወሽመጥ ለሁለት ገምሰው በኦማን ድንበር በኩል መርከቦች እንዲያልፉ ያዛሉ። ኢራን መርከቦቹ እንዳያልፉ አስጠነቀቀች። በዋሽንግተን ጡንቻ የሚተማመኑት የነቀጠር መርከቦች ማስጠንቀቂያውን ጥለው ለማለፍ ሞከሩ። የኢራን ድሮንና ሚሳኤል ኢላማም ሆኑ። ለሁለት ሳምንታት ኢራንን ችላ ብለው ኮሚኒስቶችን በመስደብ መዝለፍ፣ የእግር ኳስ ጨዋታ ሕግን ለማፍረስ ሲባትሉ የነበሩት ዶናልድ ትራምፕ ዛሬ በአዲስ ስድብ ማስጠንቀቂያም ያቅራሩ ገቡ።
22: ለእኔ ተኩስ አቁሙ አብቅቷል። ከእንግዲህ ከእነሱ ጋር አልነጋገርም። ገፈት እርጉም ናቸው፣ በሽተኛ ናቸው። የሚመሩት በበሽተኛ ሰዎች ነው። ክፉ ናቸው፣ አመፀኛ ሰዎች ናቸው። እና ኒውክለር ቢኖራቸው ኖሮ ይጠቀሙበት ነበር። በእኔ እምነት አብቅቷል። ለተደራዳሪዎቼ እነግራቸዋለሁ።
2: በዓለም ታሪክ እስካሁን አውዳሚውን ቦምብ በሰዎች መኖሪያ ላይ ካንዴም ሁለቴ ያፈነዳች አንዲት ሀገር ብቻ ናት። ትራምፕ ከስድብና ዛቻው በተጨማሪ በስምምነቱ መሰረት ከኢራን ላይ ተነስቶ የነበረውን የነዳጅ ዘይት ሽያጭ ማዕቀብ መልሰው ጥለውታል። የኢራን ምክር ቤት አፈ ጉባኤና ዋነኛ ተደራዳሪ መሐመድ ባኻር ቃሊባፍም ልክ እንደ ትራምፕ ሁሉ አክትሟል አሉ። ግን ተኩስ አቁሙን አይደለም፣ የማስፈራራትና በኃይል የማስገበር ዘመን አክትሟል። ቃሊባፍ በኤክስ ገጻቸው እንደጻፉት የኢራን ኻታም አልአምቢያ ጦር ኃይል ማዕከላዊ እዝ በሰጠው መግለጫ ደግሞ አሸባሪና ወራሪ ካላት ዩናይትድ ስቴትስ ጋር የሚተባበር ሁሉም የኢራን ጦር ህጋዊ ኢላማ ነው አለ።
22: የኻታም አልአምቢያ ማዕከላዊ እዝ ለአሸባሪዋ ዩናይትድ ስቴትስ ጦር ኃይል ዛሬ በኢራን ደቡባዊ ግዛት የፈጸመውን እኩይ ጥቃት አስመልክቶ ባወጣው መግለጫ ለወራሪዋ ዩናይትድ ስቴትስ ጦር እስላማዊት ኢራንን ሉዓላዊ ግዛትን እንዲወር ድጋፍ የሚያደርግ ማንኛውም ወገን የኢራን ጦር ኃይል ህጋዊ ኢላማ ነው።
2: የነዳጅ ዘይት ዋጋ ዛሬ 5% ጨምሯል። የዋሽንግተን ቴህራን ጠላቶች ጠቡን እንዳያባብሱም ቻይናን ጨምሮ የተለያዩ መንግስታት እያሳሰቡ ነው። ዛሬ ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ አንካራ የገቡት ትራምፕ ግን ከኢራን ሌላ እስጳኝን በንግድ ሊቀጡ፣ ግሪንላንድን ከዴንማርክ ሊቀሙ ዳግም እየፎከሩ ነው።
1: አድማጮች፣ በዚሁ ነጋሽ መሐመድ ባጠናቀረው የምሽቱን የዜና መጽሔት ጥንቅር አበቃን። የምትከታተሉት ቦን ከተማ ከሚገኘው ዶች ቨለ የሚተላለፈውን የአንድ ሰዓት ስርጭት ነው። አሁን ወደ ሳምንታዊ ዝግጅት ነው የምናልፈው። ቀደም ሲል እንደተገለጸው ኢትዮጵያ 5.5 ቢሊዮን ዶላር ካገኘችበት የወርቅ ገበያ ብሔራዊ ባንክ እንዲወጣ IMF የሚገፋው ለምንድን ነው ሲል ይጠይቃል የዕለቱ ከኢኮኖሚው ዓለም። ለዝግጅቱ ሸቴ በቀለ።
3: ኢኮኖሚው ዓለም።
4: ኢትዮጵያ በ2018 ከሸቀጦች የወጪ ንግድ ከ11 ቢሊዮን ዶላር በላይ ገቢ ታገኛለች ተብሎ እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ ትላንት ለሕዝብ ተወካዮች ምክር ቤት ተናግረዋል። በአመቱ ከቡና የተገኘው 3.1 ቢሊዮን ዶላር ደርሷል።
6: ከ84 እስከ 2011 ወደ ውጭ አገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው።
4: በዓለም አቀፉ የገንዘብ ድርጅት ሪፖርት መሰረት በ2016 ኢትዮጵያ ኤክስፖርት ያደረገችው ወርቅ 4 ሜትሪክ ቶን ብቻ ነበር። በ2017 በአንጻሩ አገሪቱ 39 ሜትሪክ ቶን ወርቅ በዓለም ገበያ ሸጣለች። በመገባደድ ላይ በሚገኘው 2018 የበጀት ዓመት አገሪቱ በዓለም ገበያ የምትሸጠው ወርቅ 30 ሜትሪክ ቶን እንደሚሆን የIMF ሰነድ አሳይቷል። በድርጅቱ ሪፖርት መሰረት የ2018 ኤክስፖርት ካለፈው ዓመት በ9 ሜትሪክ ቶን የሚቀንሰው በትግራይ ጦርነት ወቅት ተከማችቶ የነበረው ወርቅ በመሟጠጡ ምክንያት ነው። በሰኔ 2017 የኢትዮጵያ የወርቅ ክምችት 36.6 ቢሊዮን ብር እንደነበረ የብሔራዊ ባንክ ሪፖርት ያሳያል። በ2016 ተመሳሳይ ወቅት በአንጻሩ የኢትዮጵያ የወርቅ ክምችት 220 ሚሊዮን ብር ብቻ ነበር። ጠቅላይ ሚኒስትር አብይ አህመድ ለተሰናባቹ ምክር ቤት በሰጡት ማብራሪያ ግን የኢትዮጵያ የወርቅ ክምችት ከጥቂት ዓመታት በፊት ከነበረበት ከ20 እጥፍ በላይ እንዳደገ አስረድተዋል።
6: በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይህ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው።
4: የኢትዮጵያ የወርቅ ክምችት የሚሆን ኤክስፖርት እንዲህ በአጭር ጊዜ እንዴት በከፍተኛ መጠን ጨመረ? ይህ የብዙዎች ጥያቄ ነው። የማዕድን ሚኒስቴር ዴኤታ ሃና ብርሃኑ ኢትዮጵያ ታክናውናለች በተባለ ስብሰባ ላይ ባቀረቡት ማብራሪያ መንግስታቸው ተግባራዊ ያደረጋቸው ማሻሻያዎች የዘርፉን ችግሮች በመፍታት ውጤታማ እንዳደረጉት አስረድተዋል።
23: ለበርካታ ዓመታት የወርቅ ማምረቻው ዘርፉ በተለይም መደበኛ ካልሆነ አሰራር ጋር የተያያዙ ብርቱ ተግዳሮቶች አጋጥሞት ነበረ። እነዚህን ችግሮች አልሸሸናቸውም፣ ይልቁንም መፍትሄ ያበጀንላቸው በቆራጥ ማሻሻያዎች ገበያው መደበኛ እንዲሆን ተደርጓል። ውጤቱም ማስደናቂ ነው። ባለፈው ዓመት ከወርቅ ኤክስፖርት 3.4 ቢሊዮን ዶላር ያስገኘን ሲሆን በዚህ ዓመት ከ5.5 ቢሊዮን ዶላር ይበልጣል።
4: ኢትዮጵያ በዓመት 5 ቶን ገደማ ወርቅ ከሚያመርተው የሼክ መሐመድ አላሙዲ ሚድሮክ ወርቅ ኃላፊነቱ የተወሰነ የግል ኩባንያ ውጪ በዘርፉ የተሰማራ ግዙፍ ኩባንያ እስከ ቅርብ ጊዜ አልነበራትም። የተቀረው የአገሪቱ የወርቅ ምርት በባህላዊና አነስተኛ አምራቾች ለብሔራዊ ባንክ የሚቀርብ ነበር። በቀድሞው ማዕድንና ነዳጅ ሚኒስቴር መረጃ መሰረት እነዚህ አምራቾች በአማካኝ በዓመት እስከ 3.5 ቶን ወርቅ በጎርጎሮሳዊው ከ2015 እስከ 2018 ባለው ጊዜ ያመርቱ ነበር። ከዘርፉ የሚገኘው ገቢ በወቅቱ በነበረው ዓመታዊ አማካኝ የወርቅ ዋጋና የውጭ ምንዛሪ ተመን ሲሰላ 136 ሚሊዮን ዶላር ገደማ ነበር። በአገሪቱ 1.3 ሚሊዮን ሰዎች በቀጥታ በባህላዊና አነስተኛ የወርቅ ማምረት ሥራ ይሳተፋሉ ተብሎ ይገመታል። ማዕከላዊው ባንክ ለወርቅ አቅራቢዎች የሚከፈለው ማበረታቻ ተወዳዳሪ ባለመሆኑ ለባንኩ መቅረብ የነበረበት ወርቅ በህገወጥ መንገድ በኮንትሮባንድ ገበያ እንደሚሸጥ ካረጋገጠ በኋላ የወሰደው እርምጃ በዘርፉ ለታየው ለውጥ ቁልፍ ነበር። የቀድሞው የብሔራዊ ባንክ ገዢ ማሞስ መልዓለም ምህረቱ ስልጣን ላይ ሳሉ ሰኔ 10 ቀን 2016 ስራ ላይ በዋለው ውሳኔ ከ50 ግራም እስከ 3 ኪሎ ግራም ወርቅ ለሚያቀርቡ አቅራቢዎች ከዓለም ገበያ ዋጋ ላይ 60% ማበረታቻ ተጨመረ። ከ30 ኪሎ ግራም በላይ ወርቅ ለሚያቀርቡ በአንጻሩ ብሔራዊው ባንክ በዓለም ገበያ ዋጋ ላይ 72% ማበረታቻ ጭማሪ እየተደረገ ግዢ እንዲፈጽም ተወሰነ። የዋጋ ማሻሻያው ገቢራዊ በሆነበት በጀት ዓመት አገሪቱ በዓለም ገበያ የሸጠችው 4 ሜትሪክ ቶን ወርቅ ብቻ ነበር። በ2017 ግን በ875% ጨምሮ 39 ሜትሪክ ቶን ደረሰ። የማዕድን ሚኒስትር ዴኤታዋ ሃና ብርሃኑ ብሔራዊ ባንክ ወርቅ በሚገዛበት ዋጋ ላይ ያደረገው ማሻሻያ በዘርፉ ትልቅ አስተዋጽኦ እንደነበረው ተናግረዋል።
5: The majority contributors to gold production increase are artisanal miners.
23: የወርቅ ምርት እድገት እንዲመዘገብ ከፍተኛውን አስተዋጽኦ ያበረከቱት ባህላዊ አምራቾች ናቸው። እነዚህ ወርቅ አውጪዎች ከባህላዊ የወርቅ ፍለጋ ዘዴ በመላቀቅ የተለያዩ የማዕድን ማውጫ መሳሪያዎችን፣ ትላልቅ ማሽነሪዎችንና የማቀነባበሪያ መሳሪያዎችን እንዲጠቀሙ ድጋፍ አድርገንላቸዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ ለአምራቾቹ ያቀረበው ማበረታቻ ለምርት እድገቱ ትልቅ አስተዋጽኦ አበርክቷል። አሁን ግን ከባህላዊ አመራረት ባለፈ ዘርፉን እያስፋፋን እንገኛለን። አዳዲስ ግዙፍ የማዕድን ማውጫዎች ወደ ስራ የገቡ ሲሆን ሌሎች ተጨማሪ ፕሮጀክቶችም በቅርቡ ምርት እንደሚጀምሩ ይጠበቃል።
5: to start production soon.
4: ዶይቸ ቬለ ለዚህ ዘገባ ያነጋገራቸው የኢኮኖሚ ባለሙያዎችና አጥኚዎች ከዓለም ዋጋ በላይ የሚከፈለው ማበረታቻ ከሌሎች ሀገራት የተገዛ ወርቅ ለብሔራዊ ባንክ እንዲቀርብ ሳያደርግ እንዳልቀረ ይጠረጥራሉ። ብቸኛው የወርቅ ገዢ የሆነው ብሔራዊ ባንክ በአሁን ወቅት ከግብይቱ ለመውጣት እየተዘጋጀ ይገኛል። ዶክተር ኢዮብ ተካልኝ በገዢነት የሚመሩት ብሔራዊ ባንክ እንደ ወርቅና ብር ያሉትን የከበሩ ማዕድናት የመግዛት፣ የመሸጥ፣ የማስተላለፍና በአደራ የማስቀመጥ ስልጣን በአዋጅ ተሰጥቷል። የኢትዮጵያ መንግስትን የኢኮኖሚ ማሻሻያ የሚደጉመው ዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጀል ክላርክ ብሔራዊ ባንክ የሚያካሂደውን የወርቅ ግብይት የሚያሻሽልና የውጭ ምንዛሬ ክምችት ዓላማውን ባገናዘበ መልኩ ውሎ አድሮ ከወርቅ ገበያ ሙሉ በሙሉ የሚወጣበትን በሚገባ የተቀረጸ እቅድ ማዘጋጀት እንዳለበት ባለፈው ሳምንት አሳስበዋል። ክላርክ ማሳሰቢያውን የሰጡት IMF ለኢትዮጵያ 3.4 ቢሊዮን ዶላር የሚያበድርበት የተራዘመ የብድር አቅርቦት አምስተኛ ግምገማ በሊቀመንበርነት በሚመሩት የተቋሙ ቦርድ መጽደቁን በማስመልከት በሰጡት አስተያየት ነው። ግምገማውን ያጸደቀውን የIMF ቦርድ በሊቀመንበርነት የሚመሩት ጃማይካዊው ኢኮኖሚስት በተራዘመ የብድር አቅርቦት ፕሮግራም አማካኝነት ተግባራዊ የተደረጉ ስራዎችን ቢያደንቁም መንግስት ሊያከናውናቸው ይገባል ያሏቸውን ጉዳዮች መጠቆማቸው አልቀረም። ከዚህ ውስጥ የዋጋ ግሽበትን በተመለከተ የሚኖረውን ግምት ለመቆጣጠር ጥብቅ የገንዘብ ፖሊሲ አጠናክሮ መቀጠል ተገቢ ነው የሚለው ይገኝበታል። ሁለተኛ ዙር የዋጋ ግሽበት ጫና ከተከሰተ ብሔራዊ ባንክ የገንዘብ ፖሊሲውን ይበልጥ ለማጥበቅ ዝግጁ ሆኖ መጠበቅ እንደሚኖርበት የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር ናይጀል ክላርክ አሳስበዋል። ባንኩ በዋጋ ግሽበት ረገድ የሚከተላቸው ፖሊሲዎች በገበያው የሚንቀሳቀሰውን ገንዘብ በመቆጣጠር ላይ ያነጣጠሩ ናቸው። ፖሊሲዎቹ ተግባራዊ ከተደረጉ ወዲህ ለዋጋ ግሽበት መባባስ ዋና መንስኤ ሆኖ የቆየውና መንግስት ለበጀት ጉድለት መሸፈኛ ከብሔራዊ ባንክ የሚወስደው ብድር ባለፉት 2 ዓመታት ሙሉ ለሙሉ እንዲቆም መደረጉን ገንዘብ ሚኒስቴር አስታውቋል። በአሁን ወቅት የብሔራዊ ባንክ የፖሊሲ ተመን 15 በመቶ ሲሆን ባንኮች የሚሰጡት ብድር አመታዊ እድገት በ24 በመቶ ተገድቧል። ይሁንና በዓለም አቀፍ ዋጋ ላይ ማበረታቻ በመጨመር የሚከናወነው የወርቅ ግዢ ወደ ገበያው የሚገባውን ገንዘብ እንዲጨምር አድርጓል የሚል እምነት በIMF ዘንድ ሳይኖር እንዳልቀረ ዶቼ ቬለ ያነጋገራቸው አንድ የኢኮኖሚ ባለሙያ ተናግረዋል። የተቋሙ ማሳሰቢያ ብሔራዊ ባንክ በወርቅ ግዢ ወደ ገበያ የሚያስገባውን አዲስ ገንዘብ ለመገደብ ያለመ የፖሊሲ አቅጣጫ ሊሆን እንደሚችል ባለሙያው እምነታቸውን አስረድተዋል። የተቋሙ ምክትል ማኔጂንግ ዳይሬክተር ለብሔራዊ ባንክ አዲስ ገለልተኛ የቦርድ አባላት መሾምና ካፒታሉን ማሳደግን ጨምሮ የአስተዳደር ማሻሻያዎችን የበለጠ ማስፋት የማዕከላዊውን ባንክ ነጻነት ለመደገፍና የፖሊሲ ስልጣኖቹን ተግባራዊ ለማድረግ የሚያስችለውን አቅም ለማጠናከር እንደሚያግዝ ተቆመዋል። በተሻሻለው የማቋቋሚያ አዋጅ መሰረት የብሔራዊ ባንክ የተፈቀደ ካፒታል 20 ቢሊዮን ብር፣ የተከፈለ ካፒታል በአንጻሩ 10 ቢሊዮን ብር እንዲሆን ተደንግጓል። የክላርክ አስተያየት የብሔራዊ ባንክ የሂሳብ መዝገብ የIMF አንደኛው ስጋት መሆኑን እንደሚጠቁም የኢኮኖሚ ባለሙያው ገልጸዋል። ይህ ስጋት ባንኩ የወርቅ ክምችቱን የሚያሳድግበት ምጣኔና ከኤክስፖርት የሚያገኘው የገንዘብ መጠን ከዓለም ገበያ ዋጋ በላይ ወርቅ ከሚገዛበት ክፍያ ካለመመጣጠኑ የሚመነጭ ነው። ባንኩ በ2017 በጀት ዓመት ብቻ በወርቅ ግዢ 57 ቢሊዮን ብር እንደከሰረ አመታዊ የፋይናንስ ሪፖርቱ አሳይቷል። በመጪው ሐምሌ ሁለተኛ ዓመቱን የሚደፍነው የተራዘመ የብድር አቅርቦት ስራ ላይ ከዋለ ወዲህ የIMF ባለሙያዎች በሚያደርጓቸው የአፈጻጸም ግምገማዎች የብሔራዊ ባንክና የወርቅ ጉዳይ ሲነሳ የአሁኑ የመጀመሪያው አይደለም። ተቋሙ ባለፈው ጥር የተራዘመ የብድር አቅርቦት አራተኛ ግምገማን ካጸደቀ በኋላ ባወጣው ሰፊ ሪፖርት ትኩረት ከሰጣቸው ጉዳዮች መካከል አንዱ የወርቅ ግብይት ነበር። የፖሊሲ ውይይቶችን የተመለከተው የሪፖርቱ ክፍል ብሔራዊ ባንክ በሂሳብ መዝገቡ ሊያጋጥሙ የሚችሉ ስጋቶችን ለመቀነስና በባንክ ስርዓት ውስጥ የሚገኙ መዛባቶችን ለማስወገድ የወርቅ ግብይት አሰራሩን በማጠናከር ላይ እንደሚገኝ ያብራራል። በዚህ መሰረት ለወርቅ አውጪዎች ከዓለም አቀፍ ዋጋ በላይ የሚከፈለው ክፍያ ደረጃ በደረጃ ይቆማል። የግል ባንኮችም በወርቅ ግዢ እንዲሳተፉ ይፈቀድላቸዋል። እነዚህን ችግሮች ለመፍታት የሚያስችል ዝርዝር የትግበራ እቅድ እስከ መጋቢት 2019 መጨረሻ በሚጠናቀቅ ጥናት ላይ ተመስርቶ እንደሚዘጋጅ IMF በአራተኛው የተራዘመ የብድር አቅርቦት የግምገማ ሰነድ አስፍሯል። እስከዚያው ድረስ ግን በሁሉም የግዢ ቦታዎች ብሔራዊ ባንክ የወርቅ ምርመራ አሰራሮችን በማስፋፋትና በማሻሻል የጥራት ቁጥጥሩን ያጠናክራል። ባንኩ የውጭ ምንዛሪ ክምችት ዓላማዎቹን ከግምት ውስጥ በማስገባት እስከ ታህሳስ 2019 መጨረሻ ድረስ ከወርቅ ገበያ የሚወጣበትን የረዥም ጊዜ እቅድ የማዘጋጀት ግዴታ ተጥሎበታል። ይሁንና ከዓለም ዋጋ በላይ ማበረታቻ ከሚከፍልበት የወርቅ ግዢ ስርዓት ብሔራዊ ባንክ ቢወጣ ለወርቅ አቅራቢዎች ከፍተኛ ጉዳት እንደሚያስከትል የIMF ምክረ ሐሳብ በቅርብ የሚከታተሉት የኢኮኖሚ ባለሙያ ስጋት አላቸው። ይህ ስጋት ተቋማቱ በወርቅ ግብይት ለማሳካት በሚፈልጉት የተለያየ ዓላማ ምክንያት የሚከሰት ነው። ብሔራዊ ባንክ ወርቅ ሲገዛ አንደኛው ዓላማው የመጠባበቂያ ክምችቱን ማሳደግ ነው። የግል ባንኮች በአንጻሩ የሚያስቀድሙት ትርፍን ይሆናል። በዚህም ምክንያት በዓለም አቀፉ የገንዘብ ድርጅት ለግል ባንኮች የሚተው ገበያ ብሔራዊ ባንክ ለወርቅ አቅራቢዎች የሚሰጠውን ከፍተኛ ዋጋ መስጠት የሚችል አይመስለኝም ሲሉ ዶቼ ቬለ ያነጋግራቸው ባለሙያ አስረድተዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
1: ይህ ዶቼ ቬለ ነው። አድማጮች፣ ከመጨረሻው መሰናዶ ላይ ደርሰናል። ሳይንስና ቴክኖሎጂ የለቱ ጥንቅር የሰው ሰራሽ አስተውሎት ቴክኖሎጂ በህግ እንዲመራ መጠየቁን ይመለከታል። ፀሐይ ጫኔ አዘጋጅተዋለች።
7: ሳይንስና ቴክኖሎጂ
8: በአሁኑ ወቅት በፍጥነት በማደግ ላይ የሚገኘው የሰው ሰራሽ አስተውሎት ቴክኖሎጂ ኢኮኖሚን፣ ማህበረሰብንና የዕለት ተዕለት ኑሮን እየቀረጸ ይገኛል። ቴክኖሎጂው አዎንታዊ ለውጥ ለማምጣት ብዙ ድሎች ያሉት ቢሆንም አደጋውም የዚያኑ ያህል በመሆኑ አሳሳቢ የሆነ መጥቷል። ቴክኖሎጂው ድንበር የለሽ በመሆኑ ደግሞ ችግሩን አንድ ሀገር ወይም ተቋም ብቻውን ሊፈታው የሚችል አልሆነም። ይህንን በመገንዘብ የተባበሩት መንግስታት ድርጅት ለመጀመሪያ ጊዜ በጄኔቫ ስዊዘርላንድ ዓለም አቀፍ የሰው ሰራሽ አስተውሎት ቴክኖሎጂ አስተዳደርን የሚመለከት ውይይት አካሂዷል። በሳምንት መጀመሪያ በተካሄደው በዚህ ውይይት ቴክኖሎጂው የሚያደርሳቸውን አደጋዎች ለመቀነስ ዓለም አቀፍ እርምጃ እንዲወሰድ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ አቅርበዋል።
9: በራሳችን ማህበረሰቦች ላይ ሙከራ እየተካሄደ ነው፣ ያለ እቅድና ያለ ፈቃድ። ይህ ዘላቂ አይደለም፣ ተቀባይነትም የለውም። የሰው ሰራሽ አስተውሎት ዓላማችንን እየለወጠው ነው። ጥያቄው ይህንን ለውጥ አብረን እንቅረጸው ወይስ እኛን ይቅረጸን የሚለው ነው። ያ ጥያቄ በዚህ ዓለም አቀፍ የኤአይ አስተዳደር ውይይት መልስ አለው።
8: ቴክኖሎጂው የዓለምን ኢኮኖሚ፣ የምርጫ፣ የስራ ዕድል እንዲሁም የጸጥታና ደህንነት ሁኔታ የመወሰን አቅም አለው ያሉት ጉተሬሽ፣ ነገር ግን ቴክኖሎጂውን የፈጠሩት ሰዎች ጭምር ሊቆጣጠሩት በማይችል ፍጥነት እያደገ ነው ሲሉ ስጋታቸውን ገልጸዋል። ስለሆነም ሀገራት ሰው ሰራሽ አስተውሎት ቴክኖሎጂን ደህንነቱ የተጠበቀና ኃላፊነት የሚሰማ መሆኑን ለማረጋገጥ ዓለም አቀፍ ሕጎች እንዲወጡ አሳስበዋል። በውይይቱ ከተለያዩ ዘርፎች የተውጣጡ በግል የሚሰሩ ባለሙያዎች ሶስት ሳይንሳዊ አደጋዎችን ለይተዋል። የመጀመሪያው የቴክኖሎጂው በፍጥነት እያደገ መምጣት ሲሆን፣ ሁለተኛው ደግሞ ቴክኖሎጂው በጥቂት ኩባንያዎች መያዙ ነው። ሶስተኛው ማስጠንቀቂያ ደግሞ ማሽን የቱንም ያህል ቢሰለጥን ስህተት ሊፈጽም ይችላል የሚለው አደጋ ነው። ምንም እንኳን እነዚህ አደጋዎች ተጨባጭ ቢሆኑም የሰው ሰራሽ አስተውሎት ቴክኖሎጂ ሕይወትን በበጎ መለወጥ የሚችል አቅም እንዳለውም ገልጸዋል። በተለይ በትምህርት፣ በጤናና በግብርና ዘርፍ የሚያደርገው አስተዋጽኦም ቀላል እንዳልሆነ ተገልጿል። የሰው ሰራሽ አስተውሎት ቴክኖሎጂ የሚያበረክተውን ይህንን መሰሉን አዎንታዊ አስተዋጽኦ ይበልጥ እንዲጠናከር ግን ቅድሚያ የሚሰጣቸው አሳሳቢ ጉዳይ መኖራቸውን ባለሙያዎቹ ገልጸዋል። የመጀመሪያው የደህንነት ጉዳይ ሲሆን በተለይ በሕፃናት ላይ ሊያስከትል የሚችለው አደጋ አሳሳቢ መሆኑን ዋና ጸሐፊው ገልጸዋል።
10: Nowhere does safety matter more than for those least able to protect themselves, our children.
22: ራሳቸው መጠበቅ ከማይችሉ ልጆቻችንን ደህንነት በላይ አሳሳቢ ጉዳይ የለም። መድኃኒት ደህንነቱ የተጠበቀ መሆኑ እስካልተረጋገጠ ድረስ ለልጆች እንዲሰጥ አንፈቅድም። እያንዳንዱን የመጫወቻ ሻንጉሊት እንፈትሻለን። ነገር ግን AI ያለምንም ፍተሻ ልጆቻችን ጋር ደርሷል። ትምርታቸውን፣ ጓደኝነታቸውን፣ በጣም የግል ጥያቄዎቻቸውን በተመለከተ ማንንም ሰው ከመጠየቃቸው በፊት ያጋራሉ። እናም ያስከፈለን ዋጋ እያየን ነው። ልጆች ጓደኛ በሚመስሉ ማሽኖች ይታለላሉ። ልጆች ራሳቸውን ለመጉዳት ይሞክራሉ። በምስሎች በልጆች ላይ ጥቃት ተፈጽሟል። ማንኛውም ልጅ ቁጥጥር ላልተደረገበት የሰው ሰራሽ አስተውሎት እንደ ጊኒ አሳማ መሞከሪያ መሆን የለበትም።
11: No child should be a guinea pig for unregulated AI.
8: የተባበሩት መንግስታት ጠቅላላ ጉባኤ ፕሬዝዳንት አናሌና ቤርቦክ በበኩላቸው በዋናነት ሴቶችንና ልጃገረዶች ላይ ያነጣጠሩ ጥልቅ የሐሰት ምስሎችና ቪዲዮዎችን አላግባብ መጠቀምን በተመለከተ ያለውን ችግር ገልጸዋል።
12: To address the sinister uses of AI, such as deep

0: ተግባራዊ መሆን እንዳለበት አጽንኦት ሰጥቷል። ጉተሬሽ በበኩላቸው የተባበሩት መንግስታትና አባል ሀገራቱ በህፃናት የሰው ሰራሽ አስተውሎት ቴክኖሎጂ አጠቃቀም ላይ ጠንካራ ጥበቃ እንዲያደርጉ ጥሪ አቅርበዋል።
1: ደህንነቱ የተጠበቀ መሆኑን ማረጋገጥ ማንኛውም ኩባንያ ለልጆች ተደራሽ የሆነ የኤአይ ስርዓትን ያለ ደህንነት ምርመራና ገለልተኛ ቁጥጥር ማሰማራት የለበትም። ለጾታዊ ጥቃት ምንም አይነት ቸልታ የለም። ማንኛውም ኩባንያ የኤአይ ስርዓቱ የልጆችን ወሲባዊ ምስሎች እንዲያመነጭ መፍቀድ የለበትም። እናም እያንዳንዱ ኩባንያ እነሱ ለይቶ ማወቅ፣ ሪፖርት ማድረግና ማስወገድ አለበት።
0: በቴክኖሎጂ አጠቃቀም ከልጆች ደህንነት ቀጥሎ ሁለተኛው ቀይ መስመር የሰብአዊ መብት ጉዳይ መሆኑን ተገልጿል።
1: የሰብአዊ መብቶች ለድርድር የሚቀርቡ አይደሉም። ሰው ሰራሽ አስተውሎት ክብርን ፈጽሞ ሊገፍፍ ወይም መድሎ ሊፈጥር አይገባም። እናም በእያንዳንዱ በከፍተኛ ደረጃ በሚወሰኑ ውሳኔዎች በፍትህ፣ በጤና አጠባበቅ፣ በፖሊስ ማሽኖች መረጃ ሊሰጡ ይችላሉ። ነገር ግን ሰዎች መወሰንና መልስ መስጠት አለባቸው።
0: ልጆች በቴክኖሎጂ አጠቃቀም ጉዳት ሲገጥማቸው የኩባንያዎቹ መልስ ስልተቀመር ሰርቶታል መሆን እንደሌለበትም ገልጸዋል። በሌላ በኩል ሰው ሰራሽ አስተውሎት ቴክኖሎጂን በጦርነት ውስጥ መጠቀም እየጨመረ መምጣቱን ዋና ጸሐፊው ገልጸዋል። የጄኔቫው ዓለም አቀፍ ውይይት በሲቪል የሰው ሰራሽ አስተውሎት ቴክኖሎጂ ላይ ያተኮረ ቢሆንም ነገር ግን ቴክኖሎጂው ድንበር የሌለው በመሆኑ ለምርታማነት ስራ የሚውሉ ተመሳሳይ የሰው ሰራሽ አስተውሎት ንድፎች ወደ ጦር ሜዳ መዛወራቸው አሳሳቢ መሆኑን ገልጸዋል።
1: ጭንቀቴ ገዳይ የሆኑ የራስ አገዝ የጦር መሳሪያዎች ላይ ነው። እነሱን ገዳይ ሮቦቶች ብለን እንጥራቸው። ማሽኖች ኢላማ መርጠው ያለ ሰብአዊ ቁጥጥርና ፍርድ ሕይወት እያጠፉ ነው። ይህ በስነ ምግባር አጸያፊ ነው። በፖለቲካም ተቀባይነት የለውም። እናም በዓለም አቀፍ ሕግ መከልከል አለበት።
0: የሰው ሰራሽ አስተውሎት ቁጥጥር ፈጠራን ያቀጭጫል የሚሉ መኖራቸውን የገለጹት ጉተሬሽ ነገር ግን ቴክኖሎጂው ልክ እንደ ሌሎቹ የፈጠራ ዘርፎች በሕግ በመመሪያና በፖሊሲ መመራት እንዳለበትም አሳስቧል። በቴክኖሎጂው ላይ እምነት ለመጣል ኩባንያዎቹ ላይ ተጠያቂነትና ኃላፊነት ሊኖር እንደሚገባ ማስምረውበታል። የተባበሩት መንግስታት ያዘጋጀው ይህ ውይይት ሰው ሰራሽ አስተውሎትን ደህንነቱ የተጠበቀ ለማድረግ ሁሉም ሰው የቴክኖሎጂ ተጠቃሚ መሆኑን ለማረጋገጥና ወደ ዓለም አቀፍ ትብብር ለመምጣት የመጀመሪያው እርምጃ ነው ተብሏል። የሶፍትዌር ባለሙያው አቶ ዳዊት አለሙ እንደሚሉት በተባበሩት መንግስታት ድርጅት ደረጃ የመሰሉ ውይይት መካሄዱና ለችግሩ እውቅና መሰጠቱም ቴክኖሎጂ ያመጣውን አደጋ ለመቀነስ ይጠቅማል ይላሉ።
2: ያነሱት ነጥብ ትክክለኛ ነው። እንደኛ ይሄ ድንበር የሌለው ቴክኖሎጂ ነው። ከአሜሪካ ብቻ ወይም የአውሮፓ ብቻ ችግር ወይም የአፍሪካ ብቻ ችግር ብለን ልንገድበውም እንችላለን። የሁሉም ሰው ችግር በአንድ ጊዜ ለሁሉም ሰው ችግር የሚሆን ጥቅሙም ለሁሉም ሰው ችግሩም ለሁሉም ሰው የሚደርስ አይነት ቴክኖሎጂ ስለሆነ ያለው እንቅስቃሴ ያለው ጋቨርነንስ መምጣት ያለበትም ሁሉንም የሚያካትት መሆን አለበት። እንግዲህ ከዚህ በፊት የምናውቀው ምናልባት ከባድ የሆነ መሳሪያ ኒውክሌር ቦምቦች፣ የኬሚካል መሳሪያዎችን ልንከላከል ልንገድብ የቻልነው አገሉን በሙሉ ተባብሮ በመስራቱ ነው እና አርቲፊሻል ኢንቴሊጀንስም የዓለም በሙሉ ትብብር ካልሆነ በስተቀር በቀላሉ ልንገትበው በቀላሉ ድንበር ልናወጣለት የምንችል ቴክኖሎጂ አይደለም።
0: ያዳጊ ሀገራትን የሰው ሰራሽ አስተውሎት ቴክኖሎጂ አቅም ለመገንባትም ጠቃሚ መሆኑ ገልጸዋል።
2: ምናልባት ከዩናይትድ ኔሽንስ ወይም ከሌሎች ተቋማት ኢንቨስትመንት ይጠይቃል ለታዳጊ ሀገሮችን ለማድረስ እና ያ ወደኋላ እንዳያስቀር ብሎ ይህንን ዲስክሽን ይህንን ነጥብ ማንሳታቸው ትልቅ ነው ብዬ ነው የማስበው። ምክንያቱም እስካሁን እንዳየነው የአርቲፊሻል ኢንቴሊጀንስ እድገቱ በጣም ፈጣን ነው። እኛ መከተል ከመከተል በላይ ኢቨን የአርቲፊሻል ኢንተለጀንስ ኤክስፐርቶች ኢቨን የካምፓኒዎቹ እነሱ መከተል ከመከተል ደረጃ ነው ተነቶ የኢንተርኔት የአርቲፊሻል ኢንተለጀንስ በዚህ ውስጥ ታዳጊ ሀገሮች ወይም ደግሞ ሀገሮች ካልተካተቱ ጋፕ በጣም እየሰፋ ይመጣና ከሻላይ የሚያስ

0: የምንፈልገው ኢንቨስትመንት ከአቅም በላይ ሊሆን ይችላል። ከጠበቅ ነው ጊዜ ከወሰድን ይሄንን ዲስከሽን አሁን ካልተጀመረ ይሄ ንግግር አሁን ካልተጀመረ ከቆየ በኋላ የባሰ አስቸጋሪ ኤክስፖኔንሻሊ አስቸጋሪ ነው እና ይህንን ንግግር አሁን መጀመራቸው ትልቅ ነገር ነው ብዬ ነው የማስበው።
1: አድማጮች፣ የዛሬው የሳይንስ እና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።
2: አድማጮች፣ በዚሁ ጠቅላላው ስርጭታችን አበቃ። ደህና አምሹ። በደህና ደሩ።